አለይኩም ሰላም ወራህመቱላሂ ተዓላ ወበረካቱሁ የውይይት ለለጋሽ ነው ቢዲሙድ ምፋል ማንግሊኒ ክሊፊን አንደል ይፕት ማንግሊኒ ዲኒ ከነ ኩቲረክ ኩቱሩ አኩሰንተሙ ክሊፊን አንደል ኒ ክሊፊ ቢሪው ማንግሊኒ ጆቶሉ ኑዮ ክሊፊን አንደል ኒ ክሊፊ ዶን ክሊፊ ቢቲም ሪው yep ma ngi len di nuyu te di len sante delu nak yow mi nga xane yaay njital delegation bi man di la jotali lo ci len yabal